በየቀኑ ፕሮግራም ሰላም ሰነጋል ታምብሊን ተሲዘር ዲማቴ ንደማን ሞምቦይ ትርትራንት አሎ ሰነጋል ኒው ባሎ ሰነጋል ኒው እንደይሳን በነበር ኒደፍ ፕሬቪው ሰውሬክ አፕሪ ለብረ ፕሊ ፕሬዴፉ ወር ፈጆክ ለን ኢንፎርሜሽን ቡለር ናኝ ቲዋልም ኮቸክ ዋልም ነሰራን በርጁገ ፎፎ ነክሰን ኤሚሽን ተላንገ ሴኔጋል ነው አከምባይ ማጃጋ ማይሰጆር ብሮም አልብቲ ጋዋን